ኢየሱስ ምሁራለ አይ ሁራለ አይ ሲያጥሪ ሞዘይ ከላጂ ማታዬ ኑሮስ አታባለ ታጠራው ማዲክ ለሰሙለ ካዲባቸን ዲጣፋናና ሙሃሙ ወናው ታቢረ ዲቦሬ አቁዋቂ ዛጣቀን ዶሮም ካንካ ፎቶ ካጂ ሙጉዳ ስነፈ